0: ቀዲም ፈቲው ፈስከዲ ትሪስ ሚኒት አሶም ቴገን ዶኒ ትብሄራ አጨጋዶ
1: አልጎን መንገ ፕሮግራም ተን ሀምጂፋ ዋጎቱን ደንገነስቴኒ ኪሪት ቁርአን ጉዲ ቤ ተርጀማ ኪሪት ቁርአን ጉዲ ቤ ተርጀማ ሚያድ ገነስቴኒ ሱረቱል አዕራፍ ሰተከ ደወነ አያቱን ፈሻይገን እሱረቱ ገ ሰተከ ሳሊ ሰተርወነ አያቱ ገኒየለ ተርጀማ ቢዳል ደባ ፋወኒ ዶክተር መሐመድ ሐኒፍ
2: بسم الله الرحمن الرحيم
3: رحمن وانت رحيم وانت الله جي اسم فلم فشاغن مه